ይቺ አጋሽሙኒ ስሪነገር ሚዲየም ዌቭ ዘታር ህተሸሪያ እውተክ ሜትር ተፈን ማከተተ ያሸሪያ ፓስ መገርስን ብት ሰሚን ናቲያ ከላምች ቤሽ ይቺ ከላሚ ሐቃኒ ፓንካራሽ ንዲር ጀምን ሽቲቲን ሰቲ